0: تعالوا لنا
1: فلين بون
2: تعالى
1: ايه تلك وضع لاي بيرس لاي تلك صاو بون لاي ندوهم كنت دروي من دنب بروت يعني فلقا ولا جار بينور سلام فكر دينا دنيا ولا جنم كبر لي رول فلقا لو ولا جنس نكس فلقا لو ولا جنس نمرا فلقا لو ولا جنس نلاو فلقا لو ولا جنس ولا جنس يقبانا ሁላችንም እውነትን እናውቅ ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት እውነት እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ